0: አሪዮሁ ምናቴ
1: ወርዳን ጀማሊ
0: ምረና
1: ቻሌንጅ ራጅታ ዘና ያ ወከና ባጣ ዲና ሪጓ ሪጓ ወታበን ክክዳው
0: ዳቴ
1: ይ ሃድዎርክ
0: አሪዮት ወቆቴስ No, no, no, Mukai. Seneke se kwa pasa ide nga sabi iso yalo mix master. Zulu. Tribal Groove. Orima PCFM.